ባለውልክ ነው ወይና በማህበራ ስራተኛታት ጉጅለታት ማህበራ አገልግሎትን ጉጅለታት ተኸረይትን ተቀባልነት ዝረኸቡ አበይት ለውጥታት ግብሪ ወይ ታክስ ሐዊሱ ዝቀረበ ናይ ፌደራል አውስትራሊያ ባጀት ሒዝዎም ዘለውኩም ነገራት እንታዮም ነዚ ምልከት ሓደ ትሕዝቶ ድሕር ዜና ክቐርብ እዩ ልኹና ሰደድና ፀብጻቡን ኣሎ ባንክ ልምዓት ኣፍሪካ ምስ ኤርትራ ዝነበሮ ስትራቴጂካዊ ስምምዕ ኣሐዲሱ ቀዳማይ ሚኒስትር ኣብይ ምስ ፕረዚደንት ፈረንሳ ኢማኑኤል ማክሮን ናይ 54.6 ሚልዮን ዩሮ ልቓሕ ተሰማሚዖም ኣብ ኤርትራ ፍሉይ ልኡኽ ሰብኣዊ መሰላት ክቕፅልን ተሓታትነት ክሰፍንን ዘይመንግስታውያን ማሕበራት ተፀዊዐን ኣብ ክልል ቤንሻንጉል ጉሙዝ ዕጡቓት ብዝፈፀሞ መጥቃዕቲ ልዕሊ 20 ሰላማውያን ሰባት ምቕታሎም ተገሊጹ ኣሜሪካ ብእዋን ውግእ ትግራይ ኣብ ልዕሊ ኢትዮጵያን ቢራቶ ዝነበረት እገዳ ሰደድ ኣፅዋር ኣልዒላ ዝብሉ ክኾነ እዮም እዚ እውን ድሕር ዜና ዝቐርብ እዩ ንኹሉ መደባትና ንምክትታል ምሳና ሓቢርኩም ክፀንሕ ዝዕድመኩም ኣዳላውን ኣቕራብን ዝመደብ ብየነ ሰመረ ሕጂ ብቐጥታ ናብ ዕለታዊ ዜና نلومي عصر تربعة تقوم بدك لتشعن إسران شديسن سدالو زيناتا تقربو لكم فلما أرساتهم President أمريكا دونالد ترامب مس President China شي جين بينغ نمزراب بيجينغ آتيو حلافي ودبت عنا علم دكتر تيدرو ساد حانم قبر يسوس هاقرات نتوسخي كونتات لبدا هانتا فيروس كدالوا كمزلون أتنكيقو ኣውስትራልያዊ ኣትሌት ጎት ጋት ኣብዚ ወርሒ ነሓሰ ኣብ ኦሪገን ኣብ ዝካየድ ናይ ዓለም ኣትሌቲክስ ውድድር ናይ 200 ሜትሮ ከምኡን 4x400 ሜትሮ ናይ ምቅብባል ውድድር ክሳተፍ እዩ ፕሬዚደንት ኣሜሪካ ዶናልድ ትራምፕ ምስ ፕሬዚደንት ቻይና ሺ ጂንፒንግ ንምዝራብ ቤጂንግ ኣትዩ ኣብ ውሽጢ 9 ዓመት ሓደ ምራሕ ኣሜሪካ ናብ ቻይና ዝበፅሕ ዘሎ ናይ መጀመርያ ፕሬዚደንት ዶናልድ ትራምፕ ኮይኑሎ እዚ ርክብ ዝመፀ ኣብዚ ትራምፕ ኣብ ልዕሊ እቲ ኣብ ኢራን ዘካየዶ ዘሎ ውግእን ነቲ ንዕዳጋታት ዓለም ዝዓንቀፈን ቁጠባዊ ዘይርጉፅነትን ዘስዓበን ቀፃሊ ምዕፃውን መፃቦ ሆርሙዝ ፀቕጢ ኣብ ዝግበረሉ ዘሎ እዋን እዩ ኣብቲ ዘተ ክልቲኦም መራሕቲ ብዛዕባ ቻይና ኣብ ልዕሊ ተሂራን ተሕድሮ ጽልዋ ዓብላ ልዛዕባ ክኸውን ትፅቢት ኣሎ ቤጂንግ ሓንቲ ካብትን ኢራን ናብ ዘተ ክመልስኣ ዝኽእላ ሒደት ሓይልታት እያ ቻይና ኣገዳሲ ዲፕሎማስያዊ ሓገዝ ቅድሚ መብፅዓ ምእታዋ ግን ካብ ዋሽንግተን ሕድገታት ክትሓትት ትኽእል እያ ክብሉ ተንተንቲ ይገልፁ ብዛዕባ ታይዋን ንግድን ቴክኖሎጂን እውን ካብቲ ብዙሕ ዝርርባት ከም ዛዕባ ዝቐርብ ክኸውን ትፅቢት ይግበር ክልቲኦም ወገናት ነቲ ርክብ ከደልድልዎ ተስፋ ዝገበሩ እኳ እንተኾኑ እቲ ርክብ ግን ኣብ መንጎተን ኣብ ዓለም ዘለዋ ክል ተዓበይቲ ሓይልታት ንዘሎ ብርታዕ እውን ዝፍትን ምዃኒኦም ተዓዘብቲ ዝገልፁ እቲ ተኣፋፊ ዝኾነ ምቁራፅ ተኽሲ ካብ ዝጅምር ንድሓር ልዕሊ ሓደ ወርሒ እኳ እንተፀንሐ ኣብ መንጎ ዋሽንግተንን ተሂራንን ዝግበር ዝርርብ ኣብ ሰንፈላል ይርከብ ኣሜሪካ ነቲ ኢራን ዘለዋ ናይ ኒኮለሳዊ መደባታት ጠንጢና ኣብ መፃቦ ሆርሙዝ ዘለዋ ወጥሪ ከተፈኩስ እያ ትደሊ ተሂራን ብወገና ካሕሳ ውግእ ክትሓትት ከላ እቲ ኣሜሪካ ገይራቱ ዘላ ዕፅዋ ክትከፍትን ኣብ መላእ እቲ ዞባ ውግእ ደው ክብልን እያ ትሓትት ዘላ እቲ ግጭት ንቁጠባ ኣሜሪካ እውን በዲህዎ እዩ ዘሎ በዚ ድማ ዝለዓለ ናይ ፀዓት ወፃኢታት ብምውሳኹ ናይ ዝቕባበሻ ቕሎት ወሲኹ ይርከብ ፕረዚደንት ዶናልድ ትራምፕ ቀንዲ ኣተኩርኡ ኢራን ኒኮለሳዊ ኣፅዋር ንኸይትሕዝ ኣብ ምዕጋድ ጥራይ ከም ዝኸውን ብምግላፅ ኣሜሪካውያን ብዛዕባ ቁጠባ ኩነታቶም እንታይ ከም ዝስምዖም ከምዘየተሓሳስቦ ገሊፁ ቁሩብ እዋን እንተኾነ ዘሕስበኒ ኣይኮነን ብዛዕባ ኢራን ክዛረብ ከለኹ እቲ እንኮ ዘገድሰን ነገር ኒኮለሳዊ ኣፅዋር ክህልዎም ኣይክእልን እዩ ብዛዕባ ናይ ኣሜሪካውያን ናይ ገንዘብ ኩነታት ኣይሓስብን እየ ብዛዕባ ዝኾነ ሰብ ኣይሓስብን እየ ሓደ ነገር ግን ሓስብ ኢራን ኒኮለሳዊ ኣፅዋር ክህልዋ ከነፍቅደላ ኣይንኽእልን ኢና እዚ ኩሉ እዚ እዩ እዚ ጥራዩ ነዚ ክገብር ደሪኹኒ ቅድምቲ ብምሽምጋል ኣሜሪካ ብመንጎ ኢራንን ሕዝቡላህን ንሳልሳይ ዙርያ ዝካየድ ዝርርብ እስራኤል ኣብ ደቡባዊ ሊባኖስ ኣብ ልዕሊ መካይን ብዘካየደቶ ተኸታታሊ መጥቃዕቲ 12 ሰባት ተቐቲሎም ትኪ ኣብ ደቡባዊ ሊባኖስ ክተክኽ ተራእዩ ምስ ኩናት ኢራን ዝተሓሓዝ ግጭት ሰራዊት እስራኤል ኣብ ዶባት ሰፊሮም ይርከቡ እዚ ከምዚ ኢሉ እንከሎ ሕዝቡላህ እቲ ኣዛዚ ናይቲ ፍሉይ ሓይሉ ዝኾነ ራድዋን ዝሓለፈ ሰሙን ኣብ ደቡባዊ ክፋል ቤይሩት ኣብ እተኻየደ መጥቃዕቲ እስራኤል ከም ተቐትለ ገሊጹ ኣሎ ተኽሲ ደው ምባል ዝሓለፈ ወርሒ እኳ እንተተገብረ ሓይልታት እስራኤል ነቲ ከም ፀጥታዊ ዞባ ኢሎም ዝገልፅዎ ኣብ ደቡባዊ ሊባኖስ ሕዝቡላህን

0: እስራኤልን ተኽሲ ካብ ምልዋጥ ዓዲውዓሉን ምክትል ኣፈኛ ናይ ውድብ ሕቡራት ሃገራት ዋና ፀሓፊ ፋርሃን ሓቅ እቲ ውድብ ብዛዕባ ድሕነት ዓቃብ ሰላም ስክፍታ ከም ዘለዎ ገሊጹ ሓላፊ ውድብ ጥዕና ዓለም ዶክተር ቴድሮስ ኣድሓኖም ገብረየሱስ እቶም ካብታ ብምኽንያት ምልባዕ ሃንታ ቫይረስ ተዓሺጋ ዝቐነየት መርከብ ንናብ ዓዶም ዝተመልሱ ገያሾ ናብ ካልእ ቦታ ክጉዕዙ ምስ ጀመሩ ሃገራት ንተወሳኺ ኩነታት ልብዳ ሃንታ ቫይረስ ክዳለዋ ከም ዘለዎን ኣጠንቂቑ ዶክተር ቴድሮስ እስጳኛ ነታ ሓደጋ ዘጋጠማ መርከብ ስለ ዝተቐበለት ኣመስጊኑ ሰበስልጣን ውድብ ጥዕና ዓለም ንዝህብዎ መኽሪ እንተላይ ን42 መዓልቲ ኣብ ውሸባ ዝፀንሕሉ እዋንን ኣብ ሓደገኛ ኩነታት ንዝፀንሑ ሰባት ክከታተልዎም ከም ዘለዎም ፀዊዑ ንሱ ዓለም ካብ ለበዳ ኮቪድ ቫይረስ ኣገዳሲ ትምህርትታት ረኺባ ኣላ ይብል ንተሳፈርቲ ብሰላም ናይ ምውራድ መስርሕ ብዓወት ከም ዝተዛዘመውን ይገሊጹ
1: We should learn from this operation what has been done well and what were also the weaknesses identified because there should be a constant learning
0: ቀጻሊ ትምርቲ ኩሉ ስለ ዘለዎ ካብዚ መስርሕ እዚ እንታይ ጽቡቕ ከም እተገብረን እንታይ ድኽመታት ከም ዝነበረን ክንምሃር ኣለና ለውጢ ቀጻሊ ክኸውን ኣለዎ ምምሕያሽ ቀጻሊ ክኸውን ኣለዎ ሃገራት እውን ከምኡየን ዝርእኦ ስለዚ ኢና ኣብ ትምህርቲ ኮቪድ ተመርኪስና ነቲ ስርዓት ከነመሓይሾ ንፅዕር ዘለና ኣውስትራልያዊ ኣትሌት ጎት ጋት ኣብዚ ወርሒ ንሓሰ ኣብ ኦሪገን ኣብ ዝካየድ ናይ ዓለም ኣትሌቲክስ ውድድር ናይ 200 ሜትሮ ከምኡን 4x400 ሜትሮ ናይ ምቅባል ውድድር ክሳተፍ እዩ እዚ ወዲ 18 ዓመት ኣትሌት ኣብ ናይ 200 ሜትሮ ማዕርግ ብምዕዋት ንዩሴን ቦልት ንክበልፆ ኣብ ዝገብሮ ዘሎ ፃዕሪ ኣባልታ 75 ሓያላት ኣውስትራልያውያን ዝሓቐፈት ጋንታ ኮይኑ ክወዳደር እዩ ኣብዚ ሓለፈ ወርሒ ኣብ ሲድኒ ኣብ ተገብረ ናይ ኣውስትራልያ ውድድር ጎት ኣብ ናይ ትሕቲ 20 ዓመት ውድድር ንዘሎ ክብረ ወሰን ዓለም ብምስባር ብ19.67 ካልኢታት ተዓዊት እዩ ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያ ኣብ ፐርዝ ፀሓይ ክውዕል እዩ ዝለዓለ 25 ኣብ ኣደላይድ ፀሓይ ዝለዓለ 24 ኣብ መልበርን ፀሓይ ክውዕል ዝለዓለ 21 ኣብ ሆባርት ደበና እዩ ዝለዓለ 18 ኣብ ካምቢራውን ድብንብን ዝበለ መዓልቲ እዩ ዝለዓለ 18 ኣብ ሲድኒ ክዘንብ ዝለዓለ 22 ኣብ ብሪስበን ዝለዓለ 24 ኣብ ዳርዊን ብከፊል ደበና ዝለዓለ 34 ሓደ ናይ ኣውስትራልያ ዶላር ሎሚ 73 ሳንቲም ናይ ኣሜሪካ ዶላር ከምኡን ሓደ ናይ ኣውስትራልያ ዶላር 114 ቅርሽን 24 ሳንቲም ናይ ኢትዮጵያ ብሪ ይሽረፍ ኣሎ ዜና ወዲና ኣለና

0: sbs.com.au/audio.
1: SBS Radio.
2: ብማሕበራት ሰራሕተኛታት ጉጅለታት ማሕበራዊ ኣገልግሎትን ጉጅለታት ተኻረይትን ተቐባልነት ዝረኸቡ ዓበይቲ ለውጥታት ግብሪ ሓዊሱ ፌደራል ባጀት ተዋሂቡሎ። ማሕበራት ኢንዱስትሪ ግን እቲ ለውጢ ኣብ ግብሪ ንንግዲ ሕማቅ ክኸውን ኢሎም ስክፍታታቶም ኣልዒሎም ኣለዉ። ንርትዓውነትን ፊስካላዊ ተኣቅቦን ከመይ ጌርካ ተመዛዝኖም ዝብሉ ክትዓድ ድማ ይቕፅሉ። ተሓዝ ሕሳብ መንግስቲ ትሬጀረር ጂም ቻልመርስ ነቲ ሓምሻይ ፌደራል ባጀት

0: ቱ ኣብ ዙርያ ርትዓውነት ወይ ፍትሓውነት እዩ ቀሪፅዎ እኳ ደኣ ግሎባዊ ቁጠባዊ ዘይምርግጋእ ንኣድላይነት ምትዕርራይ ወይ ሪፎርምን ተኣቅቦ ካብ ወፃኢታት ገንዘብን ከምዚ ድንፍዕ ገይርዎ ኢሉ ብምክርኻር ንሱ እዚ ባጀት ንዕዳ ሕፅረት ወይ ደፊሲትን ኣድላይነት ምሕጋዝ ኣብ ወፃኢታት ናብራን ሚዛን ዝሕሉ እዩ
1: ይብል።
0: ኔጋቲቭ ጊሪንግ ንመንበሪ ኣባይቲ ካብ ሓምለ ዝመፅእ ዓመት ናብ ሓደስቲ ዝህነፁ ጥራይ ክንድርቶ ኢና። ምቕራፅ ሓቀኛ መክሰባት ወይ ሪል ጌንስ ተመሊሱ ከም ዝስራሓሉ ንምግባር ነቲ ናይ 50% ቅናስ ቀረፅ ካብ መክሰብ ርእሰ ማል ወይ ካፒታል ጌንስ ታክስ በቲ ብመጠን ዝቕባበ ዝመዓረረ መለክዒ ኢንፍሌሽን ኣጃስትድ ኢንደክሴሽን ክንትኮ ኢና። ድሕሪ ናይ ሰሙናት ግምታት ዝርዝራት ለውጥታት ናብ ወፍርታት ኣብ ኣባይቲ ከመይ ይቕረፁ ተገሊፆም ኣለው። ዶክተር ቻልመርስ ከባቢ 75,000 ኣውስትራላውያን ገዛ ክህልዎም ክሕግዙ እዮም ይብል። እዚ ንስርዓተ ግብሪ ዝያዳ ርትዓውን ሓያልን ንሰራሕተኛታት ንግድታት ቀዳማይ ኣባይቶም ንዝገዝኡን ንመጻኢ ወለዶታትን ይገብሮ። እዚ ኣብ መንጎ ወለዶታት ዝህሉ ሓላፍነታትና ሓንጎ ፋይልና ብምቕባል ንፀቕጥታት ናይ ሕጅን ኣብዝን መልሲ ንምሃብ እዩ። እዞም ለውጥታት ካብ ሓምለ 227 ኣብዚ ተሓተ 30% ቀረፅ ኣብ መክሰባት ካብ ርእሰ ማል ወይ ካፒታል ጌንስ ዝተመርኮሱ ወይ ዝሕሰቡ ክኾኑ እዮም። ዋላ እኳ ምስ ድፊኢት መንግስቲ ንምውሳኽ ቀረብ ኣባይቲ ዝሰምር ሓደስቲ ዝህነፁ ናይ 50% ቅናስ ምስሓቦም ወይ ምርካቦም ክቕፅሉ እንትኾኑ ናይ 2 ቢልዮን ዶላር ንምህናፅ ተተቐርፂ ማለት ከም መንገድን መተሓላለፊ ረሳሕ ፈሳስን ንምሕጋዝ ዝተኣትዎ መብፅዓ ብሓጎስ እንተተቐበሎ እኳ ዋና ኣካየዲ ቤት ምኽሪ ኣባይቲ ኣውስትራልያ ፕሮፐርቲ ካውንስል ኦፍ ኣውስትሬልያ ማይክ ዞርባስ እዞም ለውጥታት ኣብ ቀረፅ ወይ ግብሪ ነቲ መሰረታዊ ፀገም ማለት ንቐረብ ክፈትሕዎ ምዃኖም ይጠራጠር። ኣብ ምፍጣር ሓደስቲ ኣባይቲ ዕውት ክኸውን ተስፋ ዝገብረሎም ዓበይቲ ምጥላዓት እዮም፣ ግን ናይ ቀደም ትንበያና ወይ ሞዴልና ከምኡ ኣየመልከተን። እቲ ናይ ቀደም ትንበያና ወይ ሞዴልን ዘመልክቶ ኣንጻራዊ ዝኾነ ጽልዋ ክህልዎም ምዃኑ እዩ። ዋና ኣካየዲት ቤት ምኽሪ ማሕበራዊ ኣገልግሎታት ኣውስትራልያ ካሳንድራ ጎልዲ ነዚ ኣትኩሮ ኣብ ርትዓውነት ብሓጎስ ተቐቢላቶ። ኣነ ቅድም ቀዳድም ነቶም ምቕናስ ወይ ምጉዳል ግብሪ ኣውፈርቲ ኣባይቲ ኣብ መወዳእትኡ ምእላዩ ንመንግስቲ ብሓጎስ ይቕበሎ። ንኣዝዩ ነዊሕ እዋን ምቕናስ ኣብ መክሰብ ርእሰ ማል ወይ ካፒታል ጌንስ ዲስካውንትን ኔጌቲቭ ጊሪንግ ኣረንጅመንትስን ዋጋ ኣባይቲ ዘይከኣል ንክኸውን ከጓህሩ ጸኒሖም እዮም። ኣብዚ ሃገር እናዓበየ ዝኸይድ ዘሎ ዘይምምዕርራይ ሃብቲ እውን ከጓህርዎ ጸኒሖም እዮም። መንግስቲ ነቲ ማሕበረሰብ ሰሚዕዎ፣ ንበርገሳዊ ማሕበራት ብርግፅ ሰሚዕዎም። ፕሬዚደንት ቤት ምኽሪ ማሕበር ሰራሕተኛታት ኣውስትራልያ ሚሸል ኦኒል እዚ ንመጻኢ ፍልሊ ዘምፅእ ኣገዳሲ ስርዓታዊ ለውጢ ምዃኑ ትሰማማዕ። እዚ ኣብ ኣውስትራልያ ብሓቂ ዘይርትዓዊ ኮይኑ ዝፀንሐ ነገር እዩ። ብልክዕ ካብ ሃብቲ ንላዕሊ ንስራሕ ክንቀርጾ ወይ ግብሪ ከነኽፍሎ ጸኒሕና ኢና። ስለዚ ነቲ ኣብዚ ዘሎ ሚዛን ክንቅይሮ ዝነበረና ሓደ ኣገዳሲ ስጉምቲ እዩ። እቲ ኻልእ ድማ እዞም ሓደስቲ ዝኽፈሉ ዝተሓቱ ግብርታት ኣብ ሓደ ቁምጥ ገንዘብ ንብረት ወይ ብርኪ ንተጠቀምቲ ናይ ምምቕራሕ ስልጣን እውን ዘለዎ ተሓዘ ኣካል ወይ ትራስቲ ዲስክሬሽነሪ ትራስትስ ምህላዎም እዩ። እዞም ለውጥታት ንሓደ ዝተሓተ 30% ግብሪ ኣብ ቁምጥ ገንዘብ ወይ ንብረት ወይ ብርኪ ንተጠቀምቲ ናይ ምምቕራሕ ስልጣን እውን ዘለዎ ተሓዘ ኣካል ወይ ትራስቲ ካብ ሓምለ 228 ዘካትት እዮም። እዚ ስጉምቲ ኣብ ናይ 5 ዓመታት እዋን 4.5 ቢልዮን ዶላር ከምፅእ ትፅቢት ይግበር። እዚ መዐቀኒ ፍትሓውነት እውን እዩ። ምኽንያቱ ሰባት ንኣብነት ንሓደ ኣዝዩ ጎራሕ ተሓዚ ሕሳብ ግብሪ ወይ ታክስ ኣካውንታንት ክቆፅሩ ዓቕሚ እንተሃልይዎምን ገንዘብ እንተለዎምን ነቲ ዝኽፈል ግብሪ ኣብ ዝተፈላለዩ ኣባላት ቤተሰብ ፋሕ ክብል ክገብሩ ጸኒሖም እዮም። ክሳብ ኣዝዩ ዝተሓተ ግብሪ ወይ ዋላ ሓደ ግብሪ ዘይክፈለሉ ማለት እዩ። ሰራሕተኛታት ወይ ዝሰርሑ ሰባት ግን ግብሪ ይኸፍሉ። ንነፍሲ ወከፍ ሰዓት ዝሰርሕዋ ግብኦም ዝኾነ መጠን ይኸፍሉ። ህላወ ናይ ሓደ ቕሙጥ ገንዘብ ንብረት ወይ ብርኪ ንተጠቀምቲ ናይ ምምቕራሕ ስልጣን እውን ዘለዎ

0: በዓል ናይ መንግስትን ውልቀን ሽርክነት ሓድሽ ናይ ምቕራን ስምምዕ እውን ኣብቲ ስምምዕ ካልእ ተወሳኺ ነጥቢ ኮይኑ ኣሎ። ፕረዚደንት ማክሮን ኣብ ኣዲስ ኣበባ ዘምርሐ ኣብ ናይ ረቡዕ ንኽልተ መዓልትታት ኣብ ዝተኻየደ ኣፍሪካ ፎርዋርድ ዝተሰመየ ጉባኤ ድሕሪ ምስታፍ እዩ። ኣሜሪካ ብዋን ኩናት ትግራይ ኣብ ልዕሊ ኢትዮጵያን ቢራቱ ዝነበረት እገዳ ሰደደ ፅዋር ልዒላ እቲ ኣብ ልዕሊ ኢትዮጵያ ትነቢሩ ዝነበረ እገዳ ንፍለማዋን ኣብ መስከረም 221 ኣብ ዋን ኩናት ትግራይ ተኣታትዩ ነይሩ። ኣብቲ ዋን ዳይረክቶሬት ቁፅፅር ንግዲ ምክልኻል ነትና ገደደ ዝኸይድ ዝነበረ ሰብኣዊ ቅልውላውንን ኩናትን ኣብ ትግራይ ብምጥቃስ ናብ ኢትዮጵያን ኤርትራን ዝለኣኽ ቁፅፅር ዝግበረሎም ናይ ምክልኻል ሰደድ ወይ ናይ ምክልኻል ፖሊሲ ኣውጅ ነይሩ እዩ። እቲ ስጉምቲ ፀኒሑ ኢትዮጵያ ኣብ ትሕቲ ኣይቲ ኤኣር ዓንቀፅ 126 ነጥቢ 1 ዝባርኤን ብምእታው ሕጋዊ መልክዕ ሒዙ ፀኒሑ እዩ። እዚ ሕጂ ተወሲዱ ዘሎ ውሳነ ምስቲ ብመስከረም 221 ፕረዚደንት ኣሜሪካ ዝነበሩ ጆ ባይደን ዘመሓላለፈዎ ፈፃም ትሕዛዝ ዝተሓሓዝ እኳ እንተኾነ ብሕጊ ግን ዝተፈላለየ እዩ። ኣብ ክልል ቤንሻንጉል ጉሙዝ ብዕጡቓት ብዝፈፀሞ መጥቃዕቲ ልዕሊ 28 ሰባት ከም ዝተቐትሉ ተገሊጹ። እቲ መጥቃዕቲ ኣብ ወረዳ ዳንጉራ ፍሉይ ስሙ ኣይሲዲ ተባሂላ ዝፅዋዕ ከባቢ ዝተፈፀመ ኮይኑ ካብ ርእሰ ከተማ ክልል ኣሶሳ ናብ ዞባ መተከል ከተማ ግልገል በለስ ብሰራዊት ምክልኻል ተሰኒየን ክጓዓዛ ብዝነበረ ኣውቶቡሳት ዝተፈፀመ መጥቃዕቲ ምዃኑ ምንጭታት ገሊፆም። ብውሕዱ 4 ሰባት ኣብቲ መጥቃዕቲ ክቆስሉ ከለዉ ካብ ሞት ንምጉዳእት ዝፀረፉ ብዙሓት ተጓዓዝቲ ድማ በቶም ዕጡቓት ተዓፊኖም ከም ዝተወስዱ ተሓቢሩ ኣሎ። እቶም ተኽሲ ዝቆሰሉ ሰባት ንሕክምና ናብ ሆስፒታል ናብ ኣሶሳ ከም ዝተወስዱ እውን ተገሊጹ ኣሎ። ሚኒስትራት ኤርትራ ኣብ ፅምብል ኣሜሪካን ኣውሮፓን ተረኺቦም ፅምብል ኣካይዶም። ብዙሓት ሚኒስትራት ኤርትራ ብፅምብል መዓልቲ ኣውሮፓ ከም ዝተረኽቡ ቤት ፅሕፈት ወኪል ሕብረት ኣውሮፓ ኣብቲ ሃገር ሓቢሩ ኣሎ። ኣብቲ ርእሰ ከተማ ኣስመራ ዝተኻየደ ስነ ስርዓት ናይ ክብሪ ዕዱም ሚኒስትሪ ጉዳይ ወፃኢ ዑስማን ሳልሒ ዝርከቦም ላዕለዋይ ሰበስልጣን መንግስቲ ኤርትራ ተረኺቦም ነይሮም። ኣምባሳደር ናይቲ ሕብረት ጆኣና ዳርማኒን ኣብ ዝሓበቶ መብሪ ሕብረት ኣውሮፓ ምስ ኤርትራ ብለዚ ምትሕጋዝ ሰላምን ዝተመሰረተ ፅምዶ ክገብር ቅሩ ምዃና ተዛሪባ። ዝምድና ብራስልስን ኣስመራን ብሰንኪ ኣብ ኤርትራ ዘሎ ሕማቕ ኣተሓዛ ሰብኣዊ መስላት ዝሰዓበ እገዳታትን ካልእ ፍልልያትን ኣብ ዞባውን ዓለምለኻውን ጉዳያት ሓርፊፉ ምፅንሑ ክፍለጥ ፀኒሑ እዩ። ሚኒስትሪ ዑስማን ዝርከቦም ሰበስልጣን ኤርትራ ብዝሓለፉ መዓልትታት ብተመሳሳሊ ኣግባብ ንመዓልቲ ናፅነት ኣሜሪካ ከፅምብር እውን ተረኣዮም እዮም። ሚኒስትሪ ጉዳይ ወፃኢ ኤርትራ ንመዓልቲ ናፅነት ኣሜሪካ ኣብ ኣስመራ እዩ ፀምቢልዎ። ሚኒስትሪ ጉዳይ ወፃኢ ኤርትራ ዑስማን ሳልሕ ንመበል 250 ዝኽሪ ናፅነት ኣሜሪካ ኣብ ዝተኻየደ ፅምብል ከም ናይ ክብሪ ጋሻ እዩ ተሳቲፉ። ኣብቲ ብኤምባሲ ኣሜሪካ ኣስመራ ዝተኻየደ ስነስርዓት ፈፃሚት ጉዳያት ክሪስቲን ሜር መደረ ከም ዘስምዐት እቲ ኤምባሲ ዘውፅኦ ሓበሬታ ጠቒሱ እዩ። ንባድ ክብርታት ናፅነት ዴሞክራሲን ሽርክነትን ሓበራዊ መክብባርን 250 ዓመታት መርሓ ኣሜሪካ ከም ዝነበረ ብምግላፅ ኣብ መንጎ ህዝብታት ኣሜሪካን ኤርትራን ዘሎ እክብ ንምሕያል ክሰርሑ ምዃኖም እታ ላዕለወይቲ ዲፕሎማሰኛ እቲ ኤምባሲ ገሊፃ እያ። ካልእ ሰበስልጣን መንግስቲ ኤርትራ ኣብዚ ዝተኻየደ ፅምብል ከም ዝተሳተፉ እውን እቲ ኤምባሲ ሓቢሩ እዩ። ኣብ ኤርትራ ፍሉይ ልኡኽ ሰብኣዊ መሰላት ክቐፅልን ተሓታትነት ክሰፍንን ዘይመንግስታውያን ማሕበራት ፀዊዐን። መበል 22 ስሉዕ ኣኼባ ባይተ ሰብኣዊ መሰላት ሕቡራት ሃገራት ፍሉይ ልኡኽ ሰብኣዊ መሰላት ኤርትራ ስልጣኖ ክሕደስን ጉዳይ ተሓታትነት ክቐፅልን ዘይመንግስታውያን ማሕበራት ፀውዒ ተቕሪበን። እዚ ብ31 ዘይመንግስታውያን ኣህጉራውያን ማሕበራት ዝተፃሓፈ ደብዳቤ ናብቶም ኣብ ጀኔቫ ዝርከቡ ቆም ተወከልቲ ኣባላት ሃገራት ተዓዘብትን ዝተለኣኸ ምዃኑ ተገሊጹ። ኣብቲ ካብ 15 ሰነ ክሳብ 10 ሓምለ 2026 ዝካየድ ስሩዕ ኣኼባ ባይተ ሰብኣዊ መሰላት ሕቡራት ሃገራት እቲ ባይቶ ንስልጣን እቲ ፍሉይ ልኡኽ ዘነውሕ ፅኑዕ ውሳነ ክሕልፍ እተን ማሕበራት ኣተሓሳሲበን ኣለዋ። እዚ ዘይ መንግስታውያን ማሕበራት ቅድሚ መበል 62 ስሩዕ ኣኼባ ባይቶ ሰብኣዊ መሰላት ደብዳቤን ምፅሓፍ ዝተገዳሉ ቀንዲ ምክንያት ነቲ ስልጣን ፍሉይ ልኡኽ ንምሕዳስ ዝካየድ ዲፕሎማስያዊ ምንቅስቃስ ንምፅላው ምዃኑ ተገሊጹሎም። ስልጣን እዚ ብብዓመቱ ክሕደስ ስለ ዘለዎ እቲ ደብዳቤ ነቶም ቆምቲ ወከልቲ ሃገራት ንፁር መርትዖታት ንምቕራብ ዝዓለመ ምዃኑ እውን ሮም ዓመት ምስ መበል 25 ዓመት ማእሰርቲ ጉጅላ 15 መበል 10 ዓመት ፀብጻብ ኮሚሽን ምርመራን ምግጣሙ ነቲ ጉዳይ ዝያዳ ህፁነት ሂብዎ ይርከብ ተባሂሉ ኣሎ። እዘን ማሕበራት ነዚ ታሪካዊ ኣጋጣሚ ብምጥቃም እቲ ኣብ ልዕሊ ዳያስፖራ ኤርትራውያን ዝካየድ ዘሎ ዝተባሃለ ስግግረ ደባባዊ ፀቕጢ ኣብቲ ኣህጉራዊ ዝተዓብ ቦታ ክረክብን ኩነታት ሰብኣዊ መሰላት ኤርትራ ካብ ኣቓልቦ ዓለም ከይወፅእን ይፅዕራ ከም ዘለዋ ተገሊጹ ኣሎም። እቲ ደብዳቤ ኣብ ኤርትራ ብሰበስልጣን እቲ ሃገር ይፍፅም ኣለዉ ዝብሎም ግሰት ሰብኣዊ መሰላት ብፅኑዕ ክኾነን ዝሓተት እዩ። ኤርትራ ነዚ ኣብ ሰብኣዊ መሰላት ኣተኪሩ መርመራ ዘየካይድ ወኪል ሕቡራት ሃገራት ካብ ልምዕ ዋነት ሒዛ ክትቃወሞ ከም ፅንሐት ዝፍለጥ እዩ።
1: SBS is Australia's most trusted multilingual broadcaster.

0: እንግሊዝ እቲ ሕብሪ ገለግን እቲ ምምሳሉ እውን ነቲ ዛንታ ካብቲ ጥርጠር ፋሚልያር ዝኾነ ሓንጎልና ርኢ ከብሎ ከሎ እንታይ ይርኢ ኣሎ? ፃዕዳ ፀሊም ቀይሕ ይርኢ ኣሎ። እቲ ፀሊም ቅርፂ ናይ ናዚ ዝመስል ዝበልካቲ ብሓሙሽተታት ዘሎ ስለምንታይ እዩ ተገይሩ ዘሎ? ስለምንታይ እንተን ሓሙሽተታት ከምኡ ኮይነን ተፈናቲተን ዘለዋ? ገለ ምስቲ ዛንታ ምስቲ ትሕዝቶ ስለዝኸይድ ኮነ ኢለን ተቐሚጠን። እቲ ናይ ሰባት ገሊ ክፈትዎ ክእል ከይፈትዎ ክእል ወይ ከዓ ርእቶታት ከልዎ ግን ንስ ቅቡል ኮይኑ ኣብ ቪዚብሊቲ ከዓ ብዙሓት ሰባት ማለት እዩ ከዓ ፅቡቅቲ ርእቶ ዝሃቦ ኣብ ዝኾነ መንጎ መፅሓፍቲ እንተሪኢካ ዝቀልጢፍካ ከተለልያ ናይ ምክኣል ተኽእሎ እውን ከም ዘሎ ይዛረብ እዮም ማለት እዩ። ካብ ካልእ ዝኾነ ክትርኢ ከለካ ካብ ማዕዶ እውን ጀዚኢታት እቲ ልዕሊ ዝኾነ ፋሚልያር እዩ ዝኾነ ሰብ ፃዕዳ ይኹን ፀሊም ይኹን ገለ ይኹን እቲ ርእሱ ነዘን ምልክታትን ሕብርታትን ርእዩ ስለዝፈልጥ በይኒ ዘዋሃዶ ዋላ ከይበለ ሰብ ኮንሽስሊ ፋሚልያር ይኸውን ይምስኡ ሕጂ ንመልዓላ እውን እዚ ተወሳኺ ዝመፀ ረብሓናት እዩ ማለት እዩ እምበር ንኸምኡ ኢሉ ዝኮነ ንጠቅታት ሰሪሑ
1: ኣራይ ማለት ኣነ ከንብብ ከለኹ ነታ መፅሓፍ እንዳተመሰጥከ ኤምቢቢያ እቲ ዛንታታት እቶም ኣብኡ ዘለዉ ማለት ገፀ ባህርያት ማለት ኢና ንብሎም ተዘኪረዮም በዓል ጃስሚን ኩንታ ሳንካራ ዑመር ዝበሃሉ ማለሲ ብጣዕሚ መሳጢ ብዝኾነ ነናቶም ተራሂብካ እቲ ኣብኡ ዘሎ ምግጫው ኣብቲ ኣብኡ ዘሎ ክተዕ ክሳብ ኣብ ገሊኡን ምፍልላይ ናይ ቃልሲ መገዲ እውን ነናቶም ሲምባን እሁርን ዝብል ጉጅለ ፈጢሮም ዘሎ ብሰላማዊ መንገዲ ዶ ንቃልስ ማለት ብዕጥቃዊ ዝብል እውን ማለት ሰፊሕ ፖለቲካዊ ትንታነ እውን ትረክበሉ መፅሓፍ ኮይኑ ይረኪበዮ ኣብዚ ቁሩብ ሕቶ ዝፈጥረለይ ዝነበረ ናይ ብሓቂ ናይ ኣፍሪቃ ፀገም ብኣፍሪቃውያን ብሓደ ኮንካ ክፍታሕ ይከኣል ድዩ ማለት ኣብዚ እዋን እዚ ሃገራት ንርእሲአን ክቆማሉ ኣብ ዘይክእላ ብፍላይ ብዞባና ንድሕሪ ካብ ኢትዮጵያ ኣብቲ ከባቢና በዓል ሱዳን ኣብ ሶማል እውን ተኸድካ ከም ሃገር እውን ክቆማሉ ዘይክእላ ብኣፍሪቃ ደረጃ ዝሕሰበሉ እዋን ድዩ እንታይ ራእይ ስለ ዘለካ ኢኻ ብኣፍሪቃ ደረጃ ሓደ መንቅስቃስ ተገይሩስ ነዚ ዘሎ ኣርዑት ክንሰብር ንኽእል ኢና ዝብል ጥሙሕ ሒዝካ ነዚ ፅሑፍ እዚ ክፅሕፍ ተደሪኽካ?
0: መጀመርያ ማለት ኣነ ኣብ ዋላ ብዚ ናትና ኩነታት ስ ክዕረ ይክእልኒ እዮም ዝብል ሰብ ብዙሕ ኣሎ ኣብዚ ናትና ኩነታት ናይ ኤርትራ ማለት እዩ። ካብኡ ሓሊፉ ኣነ ከምዚ ብጣዕሚ ኦፕቲሚስቲክ እየ ዝኾነ ነገር ክዕረ ክእል እዩ። ናይ መብዛሕትኡ ግዜ ናይ ኣቲቲድ ሕቶ እዩ ናይ ሰብ ኣተሓሳስባ ሕቶ እዩ እምበር ናይ ሪዞርስስ ኣይኮነን ናይ ገለ ነገር ኣይኮነን ናይ ባህርያዊ ኩነታት እውን ጥራይ ኣይኮነን ማለት እዩ። ሕጂ እዚ ክዕረ እንተ ደኣ ኮይኑ ኣነ ንእሽተይ እጃማ ይገብር ካልእ እጃሙ ይገብር ነብ ዘሎ ኣብዚ መፅሓፍ ዘሎ ታሪካት ብምልዓል ብዘያድልዎ ኣነ ብከመይ ርእየ ኣሎ ክሪኢካ ኣለካ ዋላ ምስ ንኢትዮጵያ ይኹን ካልኦት ይኹን ካል ምስ ንኤርትራዊ ኮይና ይኮንኩን ርእዮ ኣየዳለኹን ስለምንታይ ምክንያቱ ናይ ኣፍሪቃ ጉዳይ ብኣፍሪቃውያን ክፍታሓለዎ ኢለ ዝኣምን ኣብ መጠረሻ ምክንያቱ ዝኾነ ሰብ ካልእ ክሕግዘካ ተኮይኑ ካልእ ምክሰብ ዝደሊ እዩ ስትል ምትሕጋዝ ኣይኮንካ ንፀልጥ ጠቕላላ ግን እቲ ኣብ ኣእምሮ ክስራሕ ክእል ኣለዎ ኣፍሪቃ ክቅየር ከም ትኽእል ክስዕረ ከም ትኽእል እዚ ከምዝከኣል ከዓ ሕጂ ጥራይ ንሕና ትሚና ከምዚ በዓል ኣነ ንእሽተና ገለ ንፅሕፍ ዘለና ማለት እዩ ቶም ዝሓለፉ ወለድና ክንብል ናይ ስሳታት ዝነበሩ ኣብ ኣርባዕታት ሓምሳታት እቲ ናይ መግዛእቲ ዝኸደሉ ዝነበረ ግዜ ኣፍሪካ ሓደ ክገብሩ ነዚ ሕጂ ኣፍሪካን ዩኒየን ዘሎ ቀደም ኦኤዩ ዝነበረ መስሪቶም ስትል ናቱ ሽግር ኣለዎ ናቱ ድኹም እዩ ዋላ ዚ መፅሓፍ ሪካ ኣለካ እንትኾነ ግን ሳምሃው ክሰርሕ ይኽእል እዩ ዝብል ግምት ኣለኒ። እዚ ምናልባት ኣብዚ ግዜ እዚ ኣይረኣየና ንኸውን እዋናዊ ነገራት ኢና ንርኢ ኣብዚ ግዜ እዚ ገሊኡ ብሃይማኖት ይበኣስ ገሊኡ ብብሄር ይበኣስ ኣሎ ገለ ኣሎ ነዚ ኮንቱ ዝኾነሉ መዓልቲ ክርኢ እንተኮይኑ ከዓ ማለት ከምዚ ዓይነት ዝኣመሰለ ቅስቃስ እንታይ ዓይነት ምኳኑ እንታይ ሃይማኖት እንታይ ምኳኑ እቲ ወገንነት ዝፈላለየካ ዘሎ እንታይ ምኳኑ እንተ እንዳተምሃረ ከይዱ እንዳተረድኦ ከይዱ እቲ ሰብ ንክነብር ክብል ባዕሉ ክትሕሶ ንኣብነት ሓንቲ ኣብነት ክበካ ኣብ ካልኣይ ኩናት ዓለም ወይ ቀዳማይ ኩናት ዓለም ዝነበረ ግዜ ንበሎ ፈረንሳን ጀርመን ክዋግኡ ከለዎ ሓደ ፈረንሳዊ ኣብቲ ግንባር ኮይኑ ብኣነስ ኣፍሪካን ዩኒየን ሳሓስእሊ ይሓልም ኣለኹ ተዝብሎም ነቶም ኣሃድኡ ፅግዕ ሎ ማለት ኣብ ሓደ ግንባር ንከለዉ እንታይ ምበሎም እንታይ ምበልዎ ምቀተልዎ ዕድለኛ እንተኮይኑ ድሕሪ ሕጂ ከይድ ደግማ ንበልዎ

0: ዳውንሎድ ጌርኩም ኩሎም ትፈትዎም መደባት ክትሰምዕዎም ጀምሩ ካብ ኣፕ ስቶር ወይ ካብ ጉግል ፕሌይ ብነፃ ክትረኽቦ ትኽእሉ ኢኹም።
1: ኩናት ዩናይትድ ስቴትስ ኢራን ሳልሳይ ወርሑ ኣብዛትወሉ ኣውስትራልያዊ ዋጋታት ፔትሮል ወይ ቤንዚንን ዲዘል ወይ ናፍታን ኣብ ትሕቲ ወጥሪ ወይ ፀቕጢ ይርከቡ። ንብዙሓት ኣውስትራልያውያን ስድራ ቤታት እዚ ፀቕጢ ንውሳነ ምውሳኽ መጠንጥረ ገንዘብ ማእከላይ ባንክ ኣብዚ ወርሒ ተኸቲሉ ድርብ ወይ ዕፅፊ ኮይኑኣሎ። ኣብ መዕደሊ ነቑጣታት ሰባት ዝያዳ ይኽፍሉ ኣለው። ኣብ ርእሲኡ ድማ ነቶም እናወሰኹ ዝኸዱ ዘለው ወፃኢታት ግሮሰሪ፣ ገዛ ኽራይ፣ ሞርጌጅን ካልኦት ኣድለይቲ ነገራትን የከኣሉ ኣለው። ኣብዚ ኣትኩሮ ኣብ ነዳዲ ጌርና ንኣውስትራልያ ንገልፀሉ መደብና ዘይክፈሎምን ብነፃ ኣካል ዝውሃቡን ንሰባት ኣብ መሓዝ ወይ ምምሕዳር ፋይናንሳዊ ወጥሪ ዝሕግዝዎም ቀረብ ኣገልግሎታት ክንምልከት ኢና። ነባሪ ሜልበን ኢምትያዝ ኣሕመድ ኣብ ፅላት ቴክኖሎጂ ሓበሬታ ወይ ኣይቲ ሙሉእ ሰዓታት ይሰርሕ። እንተኾነ ግን ኣብ ቀዳመ ሰንበትን ምሸትን ንስድሩ ክሕግዝ ኢሉ ኣብ ርእሲኡ ታክስን ካልእ ምምልላስ ሰባት ወይ ራይድ ሼርን ይዝውር። ንኽትነብር ሓደ ስራሕ ኣኻል ይኮነን። መኪናይ ናፍታያት ወስድ ቀደም ክመላ ከባቢ 103 ወይ 105 ዶላር ዝኸፍል ዝነበርኩ ሕጂ ናብ ከባቢ 160 ዶላር ደይብሎ። ንዓይ ከዓ ኣይሕግዘንን እዩ። ስለዚ ነገራት ንኹሉ ሰብ ከቢዶም እዮም ዘለዉ።

0: እውን ይቕል ነቶም ሰባት ዝህልውዎም ካልኦት ውሑዳት ኣማራፂታት እውን ኣለዉ እዚዩ ኣብ ማኸርቲ ፋይናንስ ከዘራርብዎም ዝኽእሉ ሚስ ስታፍ ብተወሳኺ እቶም ዘማኽሩ ቅኑዕ ሓበሬታን ተግባራዊ ኣማራፂታት ከቕርቡን ናይ ሓደ ሰብ ፋይናንሳዊ ኩነታት ክርድእዎ የድልዮም ትብል ኣታውዮም እንታይ ምዃኑ ነዘራርቦም ወፃኢታቶም ተቐማጢ ንብረቶምን ዝሕተትሎም ወይ ከዓ ዝእወድዎም ልቓሕትን ካልኦት ነገራትን ከምኡ ክንገብርን ከለና ነዚ ፋይናንሳዊ ፀገም ክሓልፍዎ ዝሕግዝዎም ዝበለፁ ኣማራፂታት ክንረክብ ፅቡቕ ሓሳብ ይህበና መስመር ሓገዝ ዕዳ ወይ ናሽናል ዴት ሄልፕ ላይን ክንረኽቦም 3 ኣገባባት ኣለዉ ሰባት 18 ባዶባዶ ባዶባዶ 7 ባዶባዶ 7 ክድውሉ መርበብ ሓበሬታ ndh.org.au ክፍትሹ ወይ ድማ ኣብቲ መርበብ ሓበሬታ ዘሎ ኣገልግሎት ቀጥታ ዕላል ወይ ምዝርራብ ላይቭ ቻት ክጥቀሙ ይኽእሉ ነቶም እንግሊዝ ዘይኮነ ካልእ ቋንቋ ዝዛረቡ ክድውሉ እንከለዉ ናሽናል ዴት ሄልፕ ላይን ኣገልግሎት ትርጉም ክቐርበሎም ይኽእል ሚስ ስታፍ እቲ ጠለብ ንሓገዝ ዓብዩ ስለዚ እቶም ዝድውሉ ፀዓቂ ኣብ ዘጋጥሙሎም እዋናት ምፅባይ ከድልዮም ይኽእል እዩ ትብል እንተኾነ ግን እቶም ደዊ ኢሎም ክሰልጦም ዘይከኣሉ ድሒሮም ደጊሞም ክድውሉ ወይ ድማ ከም ላይቭ ቻት ዝኣመሰለ ካልእ ኣማራፂ ክጥቀሙ ትመክር ነበርቲ ብተወሳኺ ብመንገዲ ትካላት ማሕበረሰብ ክቐርቡ ዝኽእሉ ካልኦት ነፃ ኣገልግሎታት ደገፍ ክፍትኑ ተተባብዕ ኣብ ገንዘብ ዝተሓጋገዙ ኣገልግሎት ማኒኬር ሰርቪስስ ናይ ደ ሳልቬሽን ኣርሚ ገለ ኣገልግሎታት ምኽሪ ፋይናንስ ካብ ኣንግሊኬር ማእከላት ሕጊ ማሕበረሰብ ብዛዕባ ዕዳ ዝተሓጋገዙ ሞብ ስትሮንግ ሄልፕን ደ ፋይናንሽል ራይትስ ሌጋል ሰንተርን ሓገዛት ክረኽቡ ይኽእሉ እዮም
1: ሰማዕትና ናይ ሎሚ መደብና ቅድምዛሞ ኣርስታት ዜና ናይ ዝመዓልቲ ክደግመልኩም ፕረዚደንት ኣሜሪካ ዶናልድ ትራምፕ ምስ ፕረዚደንት ቻይና ሺ ጂንፒንግ ንምዝራብ ቤጂንግ ኣትዩ ሓላፊ ውድብ ጥዕና ዓለም ዶክተር ቴድሮስ ኣድሓኖም ገብረየሱስ ሃገራት ንተወሳኺ ኩነታት ለበዳ ሓምታ ቫይረስ ክዳልዋ ከም ዘለዎን ኣጠንቂቑ ኣውስትራልያዊ ኣትሌት ጎትካት ኣብ ዝወርሒ ነሓሰ ኣብ ኦሪገን ኣብ ዝካየድ ናይ ዓለም ኣትሌቲክስ ውድድር ናይ 200 ሜትሮ ከምኡውን 4x400 ሜትሮ ናይ ምቅብባል ውድድር ክሳተፍ ምዃኑ ተፈሊጡ ባር ሰማዕትና ናይ ኢሎም መደብና ዛዚምና ኣለና ኣብ ዝመፅእ ሶኒ ዝተፈላለዩ ትሕሶታት ሒዝና ክንምለሰኩም ኢና ክሳብ ሽዑ ሰላም ቅነ ዝምነርኩም ንስኹም ፅናሕኩ ኣዳላውን ኣቕረብን ዝመደብ ብየነሰመረ ብሩኽ መዓልቲ እዩ